ነገር ፍቀድ አድኛል ፈረታከምባር ሞኖል ፍቀድ ጂዮኛር ደግሞ ወርፋቱ ሞኖል ጂዮኛር ለምን ይመጀ አጣን ይመጀ አጣፋሉ ይመጀ አጣዱ ይመጀ አልማን ወደ አጥጀ ወደ አጥሃዋደ ሞኖል ጂዮኛር ታኛ ግንቴ ይመዋፋሉ ይመጀ አጣዱ ይመጀ አልማን ወደ አጥጀ ወደ አጥሃዋደ ሞኖል ጂዮኛር ታኛ ግንቴ ይመዋ

0: ከላሴን ነው ኑሮ መሰልፍ መንደራችን ላይ ተሰቀለ ሰቆ ዶክሊ ብል አይና ምን አይታ መጣጁ ባል ቡጃኝ ሞልቆን ባልሽና ምን አሰባይ ታድግለው ዲወርና ፓይሮድ አይና ምን በጃሩ ምን አለው ቆርቆ ጀመረ ባላ ከባይ ምን ዲባጎ ዲቤ ኘክ ኘክ ሶቆ ዶጋር ለክ ሞ ዶጋር ማጀባይ
1: Good job.

ማይኒ ሁሉ ኮፊት ኪል ቢትኮድ ወይ ኩማል ቢት ኪል ቢትኮድ ኪል ቢትኮድ ኦ ጆጎድ ሆድ ወደ ቶበንጎ ቱቢ ቢዲ ኬ ቪዲያ ለደዲ ሄ ቪዲያ ናይ ኢሞሺ ዲ ቲት ዲ ባቢ ዶክት ወይ ኦሳ አካም ሙኒ ኖን ሀገሪ ታ ኪል ቢት ቾም ቢሊ ጉድ አይና ሜናይ ደንሶ ነቢ ናይ ማኒ ታ ናይ ኢታ ፈታ ሀዲ ጆቱ ዮ ባል ዋንሳ አኔ ከዶ ወደ ወይ ለደ ታውሶ ወደ ወይ ለደ ዴ ለደ ዲ ሄ ቪዲያ ባዲ ናይ ዲ ኢኒ ቲቲ ነባል ዶክት ሙኒ ኪል ቢት ኮና ሙኒ የቷ ደማ ቆንዴ ሙሶ ይዶን ካብ ደንካንዳ ሶስ ደንካንዳ